ለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡ ሰኔ 10 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶቻችን ተከታተዋል። ሀገርኛ ሪፖርት የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የስታስቲክስ ረቂቅ አዋጅ መዘጋጀቱን ቀዳሚ ትኩረቱ አድርጓል። የቃለ ምልልስ ዝግጅቶቻችንም ተከታተዋል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ባደንዛዥ እጽ ሳቢያ ህይወታቸው የሚያልፉ አውስትራሊያውያን ቁጥር በመኪና አደጋ ህይወታቸው ከሚያልፉቱ መብለጡ ተመለከተ። አውስትራሊያ የመካከለኛ ምስራቅ ጉዞ ማስጠንቀቂያዋን አላለች። FIFA የዓለም ዋንጫ ውድድር 6ኛ ቀኑን አስቆጥሮ ቀጥሏል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በ2024 ከመጠን ያለፈ አደንዛዥ እጽ በመውሰድ ለልፈተ ህይወት ታረጉ አውስትራሊያውያን ቁጥር አዲስ ሪኮርድ ማስመዝገቡን አንድ አዲስ የወጣ የጤና ሪፖርት አመልክቷል። ገለልተኛ በሆነው የህዝብ ጤናና ደንዛጅ እጽ ፖሊሲ ድርጅት ፔኒንግተን ኢንስቲትዩት እንዳስታወቀው 2596 ሰዎች ከደንዛጅ እጽ ጋር በተያያዘ ህይወታቸው ያጡ አውስትራሊያን ቁጥር ካለፈው አመት ጋር ሲነጻጸር በ11% አሻቅቧል። ከ2000 በላይ የሆኑት ሞቶች የተመዘገቡት ሆን ተብሎ ታስበበት እንዳልሆነና በአሁኑ ወቅት አውስትራሊያ በቀን 7 ሰዎች ያህል ከመጠን ያለፈ አደንዛዥ እጽ በመውሰድ ህይወት እያጣች ነው ሲል ሪፖርቱ አመልክቷል። በሪፖርቱ መሰረት ከመጠን በላይ በሆነው አደንዛዥ እጽ ሳቢያ የሚያልፉ ህይወቶች ቁጥር በሀገር አቀፍ ደረጃ በመኪና አደጋ ህይወታቸው ከሚያልፉ ሰዎች ቁጥር በጥፍ ያለፈ ሆኖ ተገኝቷል ብሏል። የቀሲስ ቢል ክሩስ ፋውንዴሽን መስራች ቀሲስ ቢል ክሩስ ሪፖርቱን ተመርኩዘው የቤት አልባ ጎዳና ተዳዳሪነትና የደንዛዥ እጽ ሱስን በማያያዝ ጉዳዩ የማንቂያ ደወል ተደርጎ እንዲታሰብ ያሳስቡ፣ ከወንጀለኝነት ይልቅም ካሳሳቢ የጤና ጉዳይነት አኳያ እንዲታይ ሲሉ አመላክተዋል። አክለውም
1: The number of deaths by drug overdose exceeding car smash deaths
0: ከመጠን ያለፈ አደንዛዥ እጽ በመውሰድ ጋር የተያያዙ የሞት ቁጥሮች የመኪና ግጭት ሞቶች ቁጥርን አልፎ መሄድ በእጅጉ የማንቂያ ደወል ነው። ባለፉት ጊዜያት እንዲያሆኑ የሚያውቀው በ1990ዎቹ ነው። ህጋዊ እርምጃ መውሰዱ ከቶንም ችግሩን ከድጡ ወደ ማጡ የሚያሻግር ነው። ስልታዊ ለውጥ ልናደርግ ይገባናል። የአደንዛዥ እጽ መውሰድን ከህግ ጉዳይነት ይልቅ በጤና ጉዳይነት ልንወስደው ይገባናል። እንዲያ በማድረግም ችግሩን አነስ ያለ እንዲሆን ማድረግ እንጀምራለን ብለዋል። ልጆች ብርቱ ወንጀሎችን እንዲፈጽሙ የሚመለምሉ አዋቂዎች ለፓርላማ በቀረበው አዲስ ህግ መሰረት የዕድሜ ልክ ቅጣት ያገኛቸዋል። የቪክቶሪያ ፕሪሚየር ጃሲንታ አለን ድንጋጌው ኢላማ ያደረገው ለችግር የተጋለጡ ታዳጊ ወጣቶችን በመሳብና በነሱ እግር ተተክተው ወንጀል እንዲፈጽሙ የሚያደርጉ

0: ተደራጀ ወንጀል መሪዎችን እንደሁ አመለክቷል። የቪክቶሪያ ጠቅላይ አቃቤ ሕግ ሶኒያ ኪክኒን ድንጋጌው ማውጣት ያሻው ሂደቱ አውስትራሊያ ውስጥ ያደገ መምጣቱን ተከትሎና የባህር ማዶ የወንጀል መረቦች ቴክኖሎጂና ማህበራዊ ሚዲያን ተጠቅመው ታዳጊ ወጣቶች ማህበረሰቡን በጅጉ በሚጎዳ አደጋ የሚዳርጉ ወንጀሎችን እንዲፈጽሙ ምልመላዎችን ማድረጋቸውን አስመልክተው እንደሁ ተናግረዋል። በማከለም
1: These evil puppet masters are recruiting children to commit
0: Satan ዘዋሪዎች ህፃናትን ይመለምላሉ እዚህ ቪክቶሪያ ውስጥ ብርቱ ወንጀል ተግባራትን እንዲፈጽሙ። ይህ አዲስ ህግ ግብር ላይ የሚውለው ባስቸኳይ ሳይወል ሳይድር ነው። የድምልክ ስራትን ያያዘ ነው። ለዚህ አይነቱ ተግባራት ብርቱ የማስጠንቀቂያ መልእክትንም የሚያሳልፍ ነው። እንዲህ ያሉ የኔ ሰይጣን ወነቢስ ወረበሎች በምንም አይነት በመቻቻል የሚታለፉ አይደሉም። የድምልክ ስራት ያገኛቸዋል ብለዋል። የፌደራል መንግስቱ የመዋለ ህፃናት መስክ ገጥሞት ያለውን የሰራተኞች ጥረት ለመታደግ በመላ ሀገሪቱ ላሉ የቅድመ መደበኛ ትምህርት አስተማሪዎች የ15% ደሞዝ ጭማሪ አድርጓል። የትምህርት ሚኒስትር ጄሰን ክሌር የተሻለ ደሞዝ አስተማሪዎችን ለመሳብና ለማቆየት አጋዥ ይሆናል ብለዋል። የዩናይትድ ስቴትስና ኢራን የሰላም ስምምነትን ተከትሎ አውስትራሊያ ጥላ የነበረውን የመካከለኛ ምስራቅ የጉዞ ማስጠንቀቂያ አላልታለች። የአውስትራሊያ የውጭ ጉዳዮችና ንግድ ሚኒስቴር ወደ ባህሬን፣ እስራኤል፣ ኩዌት፣ ኳታርና የተባበሩት አረብ ኤምሬትስ የጉዞ ማስጠንቀቂያውን ወደ እነዚህ ሀገራት የሚደረጉ ጉዞዎችን አስመልክቶ መጓዝ ካሹ ጉዞውን ያስቡበት ወደሚል መሳሰቢያ አሻሽሎታል። ሆኖም ወደ ተወሰኑ የእስራኤል አካባቢዎች የሚደረጉ ጉዞዎችን በማመላከት የከፍተኛ ማስጠንቀቂያ ደረጃውን ዝቅ አላደረገም። እየተካሄደ ባለው የፊፋ እግር ኳስ የዓለም ዋንጫ የስድስተኛ ቀን ውድድር ኖርዌይ ኢራንን፣ ኢራቅን 4-1፣ ፈረንሳይ ሴኔጋልን 3-1 ረትተዋል። ኢራንና ኒውዚላንድ 2-2 አቻ ተለያይተዋል። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ09 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 23። ሜልበርን ያካፋል። ዝቅተኛ 16 ከፍተኛ 19። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 23። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 5 ከፍተኛ 17። አድላይድ ያካፋል። ዝቅተኛ 11 ከፍተኛ 16። ሆባርት ያካፋል። ዝቅተኛ 11 ከፍተኛ 18። ካምብራ ያካፋል። ዝቅተኛ 7 ከፍተኛ 17። ዳርዊን ያካፋል። ዝቅተኛ 22 ከፍተኛ 31። አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 4 ከፍተኛ 24። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ባደንዛጭ ሰበ ህይወታቸው የሚያልፈው አውስትራሊያውያን ቁጥር በመኪና አደጋ ህይወታቸው ከሚያልፈው መብለጡ ተመለከተ። አውስትራሊያ የመካከለኛ ምስራቅ የጉዞ ማስጠንቀቂያዋን አላላች። የፊፋ የዓለም ዋንጫ ውድድር ስድስተኛ ቀኑን አስቆጥሮ ቀጥሏል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Eastern, 1 p.m. Pacific on CBS. Catch replays Monday, 8 p.m. on BET.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: SBS Audio.
5: Kasabi ogar ndiget tachawatsi milawni
6: ichan. Yawti Australia,
7: chuẩnbei
6: hao le ma?
7: SBS Chill.
8: SBS Pop Asia, non-stop Asian pop.
9: Can you describe that feeling for people who haven't experienced it?
10: SBS Hindi uplabdh karwata hai.
11: Far from the partisan politics.
5: Sabalai bohunu kwankoch, zenaochin yeaza, kustawi simmet ogar yemiget muzikana, maraki podcastoch, ka tashaffunbet lemegelet yitabqotal.
4: sbs.com.au/audio.
12: ወደ ቀጣዩ የአገርኛ ሪፖርት ከማምራታችን በፊት በአሁኑ ወቅት የዓለም ዋንጫ እግር ኳስ ውድድርን እየተካሄደ ባለው ውድድር አርጀንቲና አልጄሪያን 1-0 እየመራች ትገኛለች። ግማሽ ፍጻሜ መጠቃለያ ላይ ደርሷል። በዚሁ ወደ አገርኛ ሪፖርት ስናመራ የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የስታስቲክስ ረቂቅ አዋጅ መዘጋጀቱን ቀዳሚ ወዳደረገው አገርኛ ሪፖርት እናመራለን። ደምቀ ከበደ እንደሚከተለው አጠናቅሮታል።
13: አገርኛ ሪፖርት
14: የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የሳሲክስ ረቂቅ አዋጅ ተዘጋጀ። በሳሲክስ ራዎች ወቅት የሚሰበሰብ የግለሰቦች መረጃ ለምርመራ፣ ለደህንነት፣ ለህግ ማስከበር ወይም ለአስተዳደራዊ ውሳኔዎች እንዳይውል በግልጽ የሚከለክል አዲስ የሳሲክስ ረቂቅ አዋጅ ተዘጋጅቶ ለህዝብ ተወካዮች ምክር ቤት ቀርቧል። ለልማት ቅዶች፣ ለፖሊሲ ቀረጻና ለመንግስታዊ ውሳኔዎች የሚያገለግሉ ተአማኒ መረጃዎችን በዘመናዊ መንገድ ለማመንጨት የታለመው ረቂቃዎች ከአመታት በላይ ያስቆጠረውን ነባር የሳሲክስ ህግ ለመሙላት የተዘጋጀ መሆኑ ተገልጿል። በመንግስት መረጃ ሰባሰብና ተንተና ስርዓት ውስጥ እየተፈጠሩ ያሉ የቴክኖሎጂ እድገቶችን ለማስተናገድ የተዘጋጀ ነው የተባለው ይህ ረቂቅ ጂኦስፓሻል መረጃዎች፣ ዲጂታል ምንጮችና በሴንሰር የተደገፉ የመረጃ አገልግሎቶችን ወይም ስርዓቶችን እንደ ሳሲክስ መረጃ ምንጮች ዕውቅና ይሰጣል ተብሏል። ረቂቃዎቹ ተቋማዊ ተጠያቂነትን፣ ግልጽነትንና ማያዊ ነጻነትን ለማጠናከር ያለመነ የተባለ ሲሆን በብሔራዊ ደረጃ የሚታዩ የመረጃ ድግግሞሾችን እና አርስ በርስ የሚጋጩ ዳታዎችን በማስቀረት የኢትዮጵያ ሳሲክስ ስርዓት ካለም አቀፉ መስፈርቶች ጋር ለማጣጣም ያገለግላል ተብሏል። በረቂቁ መሰረት የኢትዮጵያ ሳሲክስ አገልግሎት በአዲስ መዋቅር እንደገና የሚቋቋም ሲሆን የራሱ ቦርድና ስራ አመራር ይኖረዋልም ተብሏል። ተቋሙ ለፕላንና ልማት ሚኒስቴር ተጠሪ ቢሆንም በቴክኒካዊና በሳሲክሳዊ ጉዳዮች ላይ ሙሉ ሙያዊ ነጻነት እንደሚኖር ኖሮም ተደንግጓል። በተጨማሪም ብሔራዊ የሳሲክስ ስርዓት በሚል አዲስ ባቀፍ የተለያዩ የመንግስት ተቋማት የሚሰበስቧቸው መረጃዎች ተቀናጅተውና ወጥ ሆነው እንዲሰሩ የሚያስችል አሰራር ይዘረጋለታል። ማንኛውም ተቋም የሚያመነጨው መረጃ በብሔራዊ የዳታ ጥራት ቁጥጥር ማዕቀፍ ውስጥም ማለፍ ይኖርበታል ይላል። የዜጎች የግል መረጃ ጥበቃ ከረቂቁ ዋና ዋና ድንጋጌዎች አንዱ ሲሆን በሳሲክስ ተግባር የተሰበሰበ የግለሰብ መረጃ ለሳሲክስ ዓላማ ብቻ እንደሚውልም ይደነግጋል። የመረጃ በማ ማንኛውም ሀገራዊም ሆነ ዓለም አቀፍ ተቋም ዘንድ ለምርመራ፣ ለደህንነት፣ ለህግ ማስከበር ወይም ለአስተዳደራዊ ውሳኔ እንዳይውልም በግልጽ ይከለክላል። በተጨማሪም የግለሰቦችን ማንነት የሚያሳዩ መረጃዎችን የያዙ ቅጾች ለሳሲክስ ዓላማ አስፈላጊነታቸው ካበቃ በኋላ ወዲያውኑ መወገድ እንዳለባቸውም ይደነግጋል። የግለሰቦችን ማንነት የሚገልጽ መረጃ ያለ ፈቃድ ማስተላለፍ በወንጀል ተጠያቂነት የሚያስከትል ይሆናል ተብሏል። በሌላ በኩል በመረጃ ሰባሰብ ሂደት ላይ ትብብር የማያደርግ ወይም የተሳሳተ መረጃ የሚሰጡ አካላት በህግ ተጠያቂ ይሆናሉ በረቂቁ መሰረት። የሚኒስትሮች ምክር ቤትም በ55ኛ መደበኛ ስብሰባው ረቂቅ አዋጁን ከመረመረ በኋላ አስፈላጊ ግብዓቶችን በማከል ለህዝብ ተወካዮች ምክር ቤት መምራቱ ተገልጿል። በመጨረሻው የምክክር ምዕራፍ ላይ ቢሆንም አካታች የምክክር ጉባኤ ለማካሄድ በማንኛውም ጊዜ ወደ ምክክሩ ለሚመጡ አካላት በሬ አሁንም ክፍት ነው አለ የኢትዮጵያ ሀገራዊ የምክክር ኮሚሽን። ኮሚሽኑ ይህንን ያስታወቀው በኦሮሚያ ክልል በትጥቅ ትግል ላይ ቆይተው ከተመለሱ አካላት ጋር ውይይት ባካሄደበት ወቅት ሲሆን፣ አካታች የምክክር መድረክ ለማካሄድ እስካሁን በምክክሩ ላልተሳተፉ አካላት በሩ ክፍት መሆኑንም አሳውቋል። የውይይት መድረኩን በንግግር የከፈቱት ዋናው ኮሚሽነር መስፍን አራያም በክልሉ ታጥቀው ሲንቀሳቀሱ የነበሩና በአሁኑ ሰዓት ሰላምን መርጠው ለተመለሱ አካላት የሰላምን መንገድ መርጠው በመምጣታቸው ምስጋና አቅርበው መድረኩ የቀሩ ወገኖችን ወደ ሰላም ለማምጣት ያስችላልን ብለዋል። ለሁለት ቀናት በሚቆየው በዚህ የውይይት መድረክ ተሳታፊዎች አጀንዳቸውን ለምክክር ኮሚሽኑ እንደሚያስረክቡም ይጠበቃል ተብሏል። ባለፉት 9 ወራት በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት ሳቢያ ከ230 ሚሊዮን ብር በላይ ኪሳራ ደርሶብኛል አለ የኢትዮጵያ ኤሌክትሪክ አገልግሎት። የስርቆት ወንጀሉ የትራንስፎርመር ክፍሎችን፣ የመዳብ ገመዶችንና ለኮሪደር ልማት የተዘረጉ ኬብሎችን ያካተተ በመሆኑ በሀገሪቱ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ስብራት እያደረሰ ነው ብሏል። ድንገተኛ የኃይል አቅርቦት መቋረጥ የህብረተሰቡን የዕለት ተዕለት እንቅስቃሴ ከማስተጓጎሉም በላይ ተቋሙ ለአዳዲስ ልማቶች ሊያውለው የነበረውን ጊዜና ሀብት የተሰረቁትን ለመተካት እንዲያውል እያስገደደው መሆኑንም ገልጿል። አገልግሎቱ በኢነርጂ አዋጁ መሰረት በዚህ ተግባር የተሳተፉ አካላትን ከ5 እስከ 15 ዓመት ጽኑ እስራት መቅጣት የሚያስችል ጠንካራ የህግ ማዕቀፍ ቢኖረውም በየአካባቢው የሚፈጸመው ስርቆትና ውድመት አሁንም ሊቀንስ አልቻለም ብሏል። ችግሩ ወደ ከፋ ብሔራዊ ቀውስ ከመድረሱ በፊት አስቸኳይ መፍትሄ ለመስጠት ህብረተሰቡና የጸጥታ አካላት መሰረተ ልማቶችን የመጠበቅ ኃላፊነታቸውን እንዲወጡ የኢትዮጵያ ኤሌክትሪክ አገልግሎት ጥሪውን አቅርቧል። የኢትዮጵያ ብሔራዊ ባንክ ባቀረበው የ100 ሚሊዮን ዶላር የውጭ ምንዛሬ ጨረታ የተጫራች ባንኮች የዶላር ፍላጎት ከ236 ሚሊዮን ዶላር በላይ እንደነበር ተገለጸ። ባንኩ ባሰራጨው ጨረታ የ1 ዶላር ዋጋ 158 ብር ነበር ብሏል። ለጨረታው ለ1 ዶላር የቀረበው ከፍተኛ ዋጋ 158 ብር እንደነበር የጠቀሰው ብሔራዊ ባንክ የጨረታው ዝቅተኛ ዋጋ ደግሞ 157 ብር ነበር ብሏል። በጨረታው 16 ባንኮች ተሳትፈው ዋል ያለው ብሔራዊ ባንኩ የውጭ ምንዛሬ ያገኙት ባንኮች ግን 8 ብቻ ናቸው ብሏል። ባንኩ ግንቦት 11 ባካሄደው የግማሽ ቢሊዮን ዶላር ጨረታ 1 ዶላር በ159 ብር ከ98 ሳንቲም መሸጡ ይታወሳል። የኢትዮጵያ አየር መንገድ የቀድሞው ዋና ስራ አስፈጻሚና የአፍሪካ አቪዬሽን ታዋቂ ፈርቀዳጅ የነበሩት ካፒቴን ዘለቀ ደምሴ በ87 ዓመታቸው አረፉ። ካፒቴን ዘለቀ በአቪዬሽን ዘርፍ ያበረከቱት አስተዋጽኦ የላቀ ሲሆን በተለይም በደርግ ስርዓት መገባደጃ የመጨረሻ ዓመታት አየር መንገዱን ከነበሩበት ፈታኝ ፖለቲካዊና ሌሎች ተያያዥ ቀውሶች በመታደግ የሚታወሱ ስኬታማው መሪ ነበሩ። እርሳቸው በፈረንጆቹ አቆጣጠር በ1992 ቦይንግ 767 አውሮፕላንን በዋና አብራሪነት ያበረሩም የመጀመሪያው ኢትዮጵያዊ ፓይለት ነበሩም። በቅርቡ በአየር መንገዱ 80ኛ ዓመት የምስረታ በዓል ላይ ለአየር መንገዱ እድገት፣ ደህንነትና ለትውልድ አብራሪዎች ማፍራት ባበረከቱት የላቀ አስተዋጽኦ ታላቅ ሽልማት ተበርክቶላቸው ነበር። ከታላቅ ሙያዊ ብቃታቸው ባሻገር ካፒቴኑ በታሪክ አጋጣሚዎች ውስጥ ጉልህ ሚና የነበራቸው ሲሆን ግንቦት 13 ቀን 1983 ዓ.ም የቀድሞ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም ወደ ዚምባብዌ የወጡበትን የዳሽ 5 አውሮፕላን ሚስጥራዊ በረራ ዝግጅትና ደህንነት በአየር መንገዱ በኩል በበላይነት የመሩና የተከታተሉ የስራ ኃላፊ መሆናቸው በህይወት ታሪካቸው ተገልጿል። የኢትዮጵያ አየር መንገድ ለታላቁ የቀድሞ ስራ አስፈጻሚ ህልፈት የተሰማውን ጥልቅ ሐዘን ገልጿል። በሌላ የህልፈት ዜና የአንጋፋው የባህል ሙዚቃ ቀንቃኝ አርቲስት ሰማሃኝ በለው ሰሜ ባላገሩ ስርዓተ ቀብር ተፈጸመ። ድምጻዊ ሰማሃኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱ ይታወሳል። ድምጻዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ዘናበይ ባላገርና ሌሎች ይገኙበታል። ስርዓተ ቀብሩ ቤተሰቦቹ፣ ወዳጅ ዘመዶችና አድናቂዎቹ በተገኙበት በአዲስ አበባ ቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል።
6: Hagarinya Report.
7: Wow. Want instant MVP status? Join the new Dick Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick Scorecard Plus today.

0: and score more than ever. Tap the banner to learn more. Exclusions and terms apply. Visit Dick's.com/scorecardplus for details.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ።
3: በዚሁ ወደ ቀዳሚ ቃለ ምልልሳችን እናመራለን። ከደራሲ ጌታቸው በቀለ ጋር ያካሄድነው ነው። እንሆን አቶ ጌታቸው በለጠ፣ ኢትዮጵያ ደራሲያን ማህበር ፕሬዚደንት። በቀደሚያ ደራሲ የምንለው ማን ነው? የደራሲነት ብቃትስ የሚለካው እንደምን ነው?
4: ደራሲ ስንል ለሁለት አጣጫ ማየት ይኖርብናል። አንደኛው የተጻፈ ጽሁፍ በመጽሐፍ መልክ ወይንም ደግሞ ባይታተም በጽሁፍ መልክ የሚያወጡትን ባለሙያዎች ወይም ተሰጥኦ ያላቸው ሊሆን ይችላል። በሌላም አንጻር ስናይ ምንም እንኳን ትምህርትም የመጽሐፍም እውቀት ባይኖራቸው፣ ነገር ግን ከህዝብ ውስጥ ያለውን ሀብት፣ ይሄ ስነ ቃል የምንለውን እያወጡ ተረቶቹን፣ ምሳሌዎቹን፣ ታሪኮቹን የሚተርኩትም እነሱም ከማህበረሰቡ የወሰዱት የጥበብ ስራ ስለሆነ ምንም እንኳን በጽሁፍ የማሰራቅም ባይኖራቸው ከያኔዎች ናቸው። እንደሚታቀው የጥበብ ሰዎች ናቸው። ስለዚህ ድርሰት ለእኔ የአቶ በዓሉ ግርማን አንድ ጥቅስ ያስታውሰኛል። ምንድን ነው የሚለው? እያንዳንዱ ሰው በልቡ ትንሽ ጥራዝ መጽሐፍ አለ። ያን መጽሐፍ የልባቸውን መጽሐፍ አውጥተው አሳትመው ለህዝብ ያደረሱ ብዙሃን ናቸው። ከነ መጽሐፋቸው ግን የሞቱት ብሎ ሌላውን ተቃራኒ አቅጣጫ አመላክታል። እና ድርሰት በተለይ እንደኛ አይነት በስነ ቃል የበለጸገ ማህበረሰብ ውስጥ ደራሲ ከሌ ነው አሳትሞ ስላሰራጨ ነው ብቻ ብለን እንደው ጥርት ያለ ድምዳሜ ለመስጠት ያስቸግራል። ለማንኛውም ድርሰትን ከዚህ አቅጣጫ ማየት ይቻላል።
3: መልካም። ኢትዮጵያውያን ደራሲያን ኢትዮጵያ ውስጥ ለስነ ጽሁፍ እድገትና ለማህበራዊና ፖለቲካዊ ለውጦች ምን ያበረከቱት አስተዋጽኦ አለ ማለት ይቻላል? በየስርዓቱ ለምን በቅድሚያ ከቀርቡ የቀዳማዊ ኃይለ ሥላሴ አገዛዝ ዘመን አንጀምርም? በዛ ዘመን የነበሩ ደራሲያን ምን አስተዋጽኦች ያበረክተዋል ለስነ ጽሁፍ እድገትና ለማህበራዊና ፖለቲካ ለውጦች?
4: የኢትዮጵያ ደራሲያንን በተመለከተ ከሌሎች የአፍሪካ ደራሲያን የሚለያቸው የራሱ የሆነ ባህሪ አለው። ከኢትዮጵያ ደራሲያን ማህበር አመሰራረት ጋር ተያይዞ የምናነሳቸው ጉዳዮች እንደሚታወቀው እንዳሉት እርሶ ከቅርብ ዘመናት ጀምሮ ያለውን እንኳን ብንመለከት በፋሺስት ወረራ ዘመን ከ1928 እስከ 1933 በኢትዮጵያ አቆጣጠር በእነዚያ 5 ዓመታት ውስጥ የኢትዮጵያ ሁለንተናዊ ህይወት እውነት ለመነጋገር ወድሟል ማለት ይቻላል። የኢኮኖሚ ስርዓቱ ወድሟል በፋሺስት ጣሊያ ወረራ ምክንያት። የፖለቲካ ስርዓቱ ወድሟል። የትምህርት ስርዓቱ ወድሟል። ሁሉም ነገር እንዳልነበር የተንኮታኮቱበት አመታት ነበሩ። እርግጥ አንዳንድ የፋሺስት ኢጣሊያ ያደረጋቸው ቤቶች ዛሬም ድረስ አገልግሎት ላይ የዋሉ መንገዶች፣ ቤቶች ይኖራሉ። ነገር ግን በአንጻሩ ስናይ ኢትዮጵያዊ የፖለቲካ ስርዓት፣ ኢትዮጵያዊ የትምህርት ስርዓት፣ ኢትዮጵያዊ የኢኮኖሚ ስርዓት እንዳለ ሙሉ ለሙሉ ፈርሶ ወደ አውሮፓዊ ቅኝት የሚሄድበት ጊዜ ነበር እና በዛን ወቅት በሀገራችን በከፍተኛ የኃላፊነት ስልጣን ላይ ያሉት እንደነ ግርማቸው ተክለወልድ፣ እንደነ ከበደ ሚካኤል፣ እንደ ሌሎቹም አይነት ታላላቅ አባቶቻችን በ1952 ዓ.ም ሰራዊት ከተባረረ በኋላ ከተወሰኑ ጥቂት አመታት በኋላ ምናምን አመታት በኋላ በተለይ ወጣቱ የማስተማሪያ ቋንቋውን የሚማርበት መጽሐፍት የለውም እና ምን እናድርግ የሚል እየተገናኙ ይወያዩ ነበረ። የአሁኑም ፕሬዚደንት፣ የሀገሪቱ ፕሬዚደንት ግርማ ወልደ ጊዮርጊስ እና ሌሎችም እየተገናኙ ይወያዩ ነበር እና ይህንን የትምህርት ክፍተት ለመምራት በከፍተኛ የመንግስት የስራ ኃላፊነት ላይ ያሉ ናቸው። ብዙዎቹ ስማቸው መዘርዘር አሁን ከጊዜ አንጻር ባይቻልም እነዚህ

0: እና ከኢትዮጵያ ደራሲያን ማህበር ለመሰረቱ ያሰቡትም ብዙዎች በዛ ዘመን የተጻፉት 1952 ነው። ኢትዮጵያ ደራሲያን ማህበር የተቋቋመው እንዳሉትም የመማሪያ መጽሐፍ ታሳተሙ፣ ለትምህርት ቤት አዋሉ። ለምሳሌ ፕሬዝዳንታችን ግርማቸው ተክለሐዋርያት አርአያ፣ ሌሎችም ሁሉ ለትምህርት ራ ውለው ነበር። የከበደ ሚካኤል ተረትና ምሳሌዎች ያው ሁላችንም እናስታውሰው ነው። እንግዲህ የቀጠለው ምንድነው ትልቅ ሀገራዊ ክፍተት፣ የትምህርቱን ሀገራዊ ክፍተት ለመሸፈን የተቋቋመ የኢትዮጵያ ደራሲያን ማህበር ነው። ለዚህም ነው ብዙ የአፍሪካ ሀገሮች ድርሰትን ለድርሰት ብለው ነው የጀመሩት። የኢትዮጵያ ደራሲያን ታላላቆቻችን ግን ድርሰትን ለሀገር ችግር መሸፈኛ ብለው ስለሆነ ይሄ ነገር ልዩ ያደርጋቸዋል። በአጭሩ ለማሳየት የኢትዮጵያ ደራሲያን ማህበር በ53 ዓመት እድሜው ጉዞ ውስጥ 5 የተለያዩ አመራሮች አልፈዋል። የመጀመሪያዎቹ እነዚህ እስካሁን የዘረዘርኳቸው ናቸው። ቀጥሎ የሚመጣው በአቶ አሰፋ ገብረ ማርያም ተሰማ፣ ትዝ ይላችሁ እንደሆን በደርግ ጊዜ የነበረውን የኢትዮጵያ ብሔራዊ መዝሙር የደረሱት ናቸው። በጣም ትልቅ መሪ ናቸው።
1: በደርግ ዘመነ መንግስት ወይም በኢህድሪ ዘመነ መንግስት የኢትዮጵያ ደራሲያን ማህበር ወይም ደግሞ ደራሲያኖች ምን ያደረጉት አስተዋጽኦ አለ ለስነ ጽሁፍ እድገትና ለማህበራዊና ፖለቲካዊ ለውጦች? በተለይም የአብዮት ወቅት ስለነበረ በዛ ጊዜ ብዙ እንቅስቃሴ ታይተዋል። ያንን ሊገልጹልን ይችላሉ?
0: አዎ፣ እንግዲህ ከማህበር ወጣ ብለን ስናይ በተለይ የዚህ የለውጥ የደርግ ሰዓት ወደ መምጫ ዋዜማ ላይ 1950ዎቹ ማህበሩ ከተመሰረተ በኋላ አባል ይሁንም አይሁንም ስለ ኢትዮጵያ ስለ ጽሁፍ ስለምንናገር የአዲስ አበባ ዩኒቨርሲቲ መምህራን ያው የትግሉን ያከታተሉት እጅግ የሚያስደንቁ ዘመን ተሻጋሪ የሆኑ ስራዎችን ስርዓቱን በቀጥታ የሚቀናቀኑ አይደለም ንጉሱም ባሉበት የኮሌጅ ቀን ግጥሞች ላይ የሚመበቡት ለኢትዮጵያ ስነ ጽሁፍ የለውጥ መቀጣጠል እንደ አንድ ትልቅ ምሰሶ ወይም ፒለር አድርገን ልንቆጥራቸው እንችላለን። ከማህበሩ አንጻር ስናይ ግን እንደሚታወቀው በደርግ ስርዓት ውስጥ ማነቆ እጅግ የከበደ የሳንሱር ችግር እንደነበረ ሁላችንም የምናውቀው ነው። ደለም መጽሐፍን ያህል ነገር የሰርግ ካርድ እና እንኳን የተስካ ካርድ ወይንም ደግሞ የስም መታወቂያ ትንሽ ካርድ ቪዚት የምንላት ሁሉ ሳንሱር እየተደረገ ነበር የሚያልፈው። የሳንሱር ማነቆ የበዛበት ጊዜ ነበር። እንደዛም እንኳን ቢሆን በታሪካችን ውስጥ ደጋግመን የምንገልጻቸው እንደ በዓሉ ግርማ፣ እነ ብርሃኑ ዘሪሁን እና ሌሎቹም ታላላቆቻችን ያህን የሳንሱር ቀንበር አልፈው ታላላቅ የመጽሐፍ ስራዎችን ያበረከቱ ዛሬም ድረስ የምንጠቅሰው ወደፊትም የሚጠቀስ ይህን ብቻ አይደለም። ሳንሱር እንኳን ቢሆን ያንን የሳንሱር አጥር እየጣሱ ዋጋ የከፈሉ እንደነ ማሞትን የመሳሰሉ ሰዎች እነ ብርሃኑ ዘሪሁን የሰሯቸው ስራዎች የሚያስገርሙ ናቸው። እና እንደውም እውነት ለመናገር የኢትዮጵያ ስነ ጽሁፍ እጅግ በከፍተኛ ደረጃ አበበ፣ ብዙ ታላላቅ ደራሲዎች ወጡ የምንለው ያ የሳንሱር ማነቆ ባለበት የደርግ ስርዓት ውስጥ ነው። ቀላል ማሳያ የሚሆነውን ላሳይ። እኔም በአጋጣሚ በ1970ዎቹ መጨረሻ አካባቢ ጀምሮ በዚህ ሙያ ውስጥ በስፋት እየተሳተፍኩ ስለሆነ አውቀዋለሁ። ያን ጊዜ አንድ ደራሲ በትንሹ አገር ውስጥ ሊያሳትም የሚችለው የመጽሐፍ ቅጂ 15,000 እና 30,000 ኮፒ ነው ትንሹ የምንለው። የጦር ሰራዊቱ በጣም ያነብ ነበር፣ የፖሊስ ሰራዊቱ በጣም ያነብ ነበረ መጽሐፍቶችን። ስለዚህ 15,000 30,000 50,000 ማሳተም የተለመደ ነበር መጽሐፍ። የትርጉም ስራዎችን በብዛት ይሰራሉ፣ አገርኛ ስራዎችም ይሰራሉ በአንጻሩ ማለት ነው። በጣም ከፍተኛ ሽያጭ አለው። የህትመት ዋጋ የተሻለ ነው። ሁለተኛ ኩራዝ አሳታሚ ድርጅትን እና የኢትዮጵያ መጽሐፍ ድርጅትን የመሳሰሉ ታላላቅ ዘመን ተሻጋሪ ስራዎችን የሰሩ ተቋማት ነበሩ አሳታሚ ድርጅቶች እና ትልቅ ስራ ተሰርቷል። በታሪካችንም ውስጥ ለሳንሱር ጎን ለጎን መቼም ይሄ ፈረንጆች ፓራዶክስ እንደሚሉት ሊሆን ይችላል፣ ነገር ግን ትልልቅ ስራዎች የተሰሩበት ዘመን ነበር።
1: መልካም። በአሁኑስ የዘመነ ኢህአዴግ ወይም የኤፌድሪ ዘመነ መንግስት ደራሲያን በስነ ጽሁፍ እድገትና ለማህበራዊና ፖለቲካ ለውጦች ምን አይነት እውነተኛ አስተዋጽኦዎች እያበረከቱ ነው ማለት ይቻላል?
0: እንግዲህ የዚህ አዲስ ስርዓት በሀገራችን ከመጣ በኋላ በተለይ የኢትዮጵያ ደራሲያን ማህበር ብቻ ሳይሆን በሀገሪቱ ውስጥ ያሉት የሙያ ማህበራት በጠቅላላ ትልቅ አደጋ ላይ እየወደቁበት ጊዜ ነበር። ስርዓቱ እንደጀመረ ከ1983 በኋላ ከዛ በፊት በነበሩት አመታት መንግስት 10,000 ብር ለማህበራት አመታዊ ባጀት ነበረው፣ ቢሮም ሰጥቶ ነበር። ካልተሳሳትኩ 1-9 የሙያ ማህበራት ለተውኔትም፣ ለሙዚቀኞችም፣ ለሰዓሊያንም፣ ለደራሲያንም እና ለተመሳሳያቸው የሙያ ማህበራት ቢሮ መድቦ ሰጥቷል። ባጀትም አመታዊ ባጀትም ነበረው። የተሻሉ አሳታሚ ድርጅቶችም ነበሩ። ልክ የስርዓት ለውጥ ሲደረግ የነጻ መደራጀት መብት፣ ሌሎችም ነገሮች በሚባሉበት ጊዜ ያ አመታዊ 10,000 ብር በወቅቱ ትንሽ ገንዘብ አልነበረም። ሁሉ ቀረ፣ ሁሉም ፍርሃት ላይ ወደቀ። ነገሮች እንዳልነበሩ ሆኑ። ከኢትዮጵያ ደራ

0: ኢትዮጵያን ማህበር በስተቀር በተለይ የጥበብ የሙያ ማህበራት በሙሉ ቢሮዎቻቸው በግለሰቦች እጅ አልፈው ተሰጡ። ማህበራቱ ወዳልነበሩበት ደረጃ ለወጡ የኢትዮጵያ ራሴ አምባቻ ነው ቢሮውን ክብሩን ይዞ የቆየውና ይሄ ብቻ አይደለም እንደሚታወቀው ከለውጡ በኋላ በርካታ ጋዜጦችና መጽሔቶች በአገሪቱ ውስጥ ስለበዙ መጽሐፍ የመዝረፍና የማንበብ ጉዳይ ለጊዜው በጋዜጦችና በመጽሔቶች የተተካበት ጊዜ መስል ነበረ። ስለዚህ ለተወሰኑ ዓመታት የኢትዮጵያ ደራሲያን ማህበር ይመራ የነበረ በአቶ ማሞ ውድነህ ነበርና ማህበሩ እንዳልነበረ ሆኖ ተዳክሞ ቢሆንም ግን ቢሮውንና ክብሩን እንደያዘ የቆየበት ጊዜ ነበር። ከዛ በኋላ እንደገና ከ1997 ዓመተ ምህረት ጀምሮ እኔና የስራ ባልደረቦቼ ኃላፊነቱን ከተረከብን በኋላ አቅም የፈቀደውን ጥረት እየተደረገ ነው። ዝርዝር ስራዎችን መግለጽ ካለብኝ ልገልጽ እችላለሁ።
1: የኢትዮጵያ ደራሲያን ማህበር ወይም ኢደማ የአባላቱን ጥቅምና መብቶች ከማስከበር አኳያ ምን የጎላ ድርሻ አበርክቷል? ድምጹስ ምን ያህል ጠንክሮ ይሰማል ማለት ይችላል?
0: ዋና ዋናዎቹን ነው የምጠቅሰው። የታመሙ ጉዳዮቻችን ሁሉ ወደ ጤንነት የሚመጡበት ሁኔታ፣ ልሳኖቻችን ወደሚታተሙበት፣ አባሎቻችን ወደሚሰባሰቡበት፣ ቢሮዎቻችን ወደ ተሃድሶ የሚመለሱበትን ስራዎች በመጀመሪያው ዓመታት ሰራን። ቀጥሎ በአፍሪካ ደረጃ ከአሁን በፊት ያልተደረገ ወደፊት እንዲደረግ ብዙ ዋጋ የሚያስከፍል ትልቅ ዓለም አቀፍ ኮንፈረንስ አዲስ አበባ ውስጥ ጠርተናል። ከመላው አፍሪካና ከአውሮፓና ከሰሜን አሜሪካ ታላላቅ ደራሲዎችን ይሄ በአፍሪካ ታሪክ አልተሞከረም። ሙሉ ወጪ አንድም ሳንቲም ሳያወጡ ከሰሜን አሜሪካ ሚሆን ከአውሮፓ ከአፍሪካ የመጡ ደራሲያን ሙሉ ወጪያቸው ተሸፍኖ ጉባኤ ሶስት ቀን አካሄደናል ከአዲስ አበባ ዩኒቨርሲቲ ጋርና ከሌሎች ተባባሪዎች ጋር በመተጋገዝ። ከዛ ስለ ኢትዮጵያ እውነተኛ ንዘም ቢኖራቸው በፖለቲካ ያልተሸፈነ በዲፕሎማሲ ያልተሸፈነ ሀገሪቱን እንዲጎበኙ አድርገን የመጡትን ልኡካን ቡድን አባላት በአምስት አቅጣጫ መድበን አንዱን አቅጣጫ ወደ ደቡብ ወደ ሲዳሞ ጋር ጨፌ ቡና መተኛ አዋሳ፣ አንደኛውን ወደ ጅጅጋ ወደ ሀረር ወደ ድሬዳዋ፣ ሌላኛውን ወደ ጅማ፣ ሌላኛውን ወደ ጎንደር ወደ ባህር ዳር፣ ሌላኛውን ቲም ወደ አድዋ ወደ አክሱም ወደ መቀሌ ይዘን ሄደን በእውነት ሀገራችንን በማስተዋወቅ በኩል ትልቅ ድርሻ አድርገናል። ሌላው ሁለተኛው ትልቅ ነገር የአፍሪካ ደራሲያንም እንደ ምሳሌ ዛሬም ድረስ የሚጠቅሱት ጉዳይ ምንድን ነው? ብዙ ጊዜ ደራሲ ደሃ ነው የማሰራጨቱ የማሳተሙ እያልን ሮሮ እናሰማለና ሁሉ ጊዜ በመንግስት ላይ በስርዓት ላይ ስሞታ ከማሰማት እንደ ማህበርኛ እንቀሳቀስ ብለን ተዘዋዋሪ ሂሳብ ወይም ሪቮልቪንግ ፈንድ መድበን ፖቴንሻሉ ያላቸው መጽሐፍ የሚችሉ አገራዊ ጠቀሜታ ያላቸው የፈጠራ ስራዎች ያላቸው መጽሐፍ ያላቸው ደራሲያን ስራዎቻቸው እንዲያሳትሙ ከወዳጅ ድርጅቶች ጋር ተነጋግረን ከአርቲስቲክ ማተሚያ ጋር 250,000 ብር፣ ከብርሃንና ሰላም ማተሚያ ድርጅት 350,000 ብር፣ የ550,000 ብር ባጀት ይዘን 10 ምናምን መጽሐፍ እስካሁን አሳትመናል። ያ ገንዘብ እየተዟዟረ ይታተምበታል። ሌላው እንዲሁ ለአፍሪካ ወንድሞቻችን ምሳሌ የሚሆነው ስራ ታላላቆቻችን መታወስ አለባቸው ብለን ስላሰብን በሁለት ዙር የስምንት አንጋፋ ደራሲያን ቴምብር ከኢትዮጵያ ፖስታ ሌሎ ድርጅት ጋር በመነጋገር በሁለት ዙር የስምንት ደራሲያንም ቴምብር አሳትመናል። ይሄም ለአፍሪካውያን ወንድሞቻችን ትልቅ ምሳሌ ነው የሆነው። በቴምብር ልናሳትም ያልቻልናቸውን በየጊዜው በየአመቱ ከዚህ አመት በስተቀር አንድ ሶስቴ አራቴ ካልሳሳት ሶስቴ የእጅ አጀንዳ አሳትመናል። እዛ ላይ የደራሲዎቻችን ስራና ስም በየአጀንዳ የእጅ አጀንዳ አመት በሙሉ በሚያዝ በሱም እንደዛው ለማሳተም ሞክረናል። በርካታ ሌሎች ስራዎች አሉ። ቅርንጫፍ ማቋቋም አለ። ሌሎችም በምሳሌነት የሚጠቅሱት ትልቁ ስራ ህያው የጥበብ ጉዞ ብለን ክላሲካል በሆኑ የመጽሐፍቶቻችን ሴቲንግ ላይ ቦታዎች ላይ ወስነን የጥበብ ጉዞ አድርገናል። አንደኛው እንደምታውቁት በፍቅር እስከ መቃብር መጽሐፍ ላይ እስከ መቃብር የዳሰሳቸውን ቦታዎች ሁሉ በአካል ተገኝተን አንዳንድ አራት ደራሲዎች ጎብኝተናል። የሚያስደንቅ ነው። ሁለተኛው ከቡስካ በስተጀርባ በሚለው መጽሐፍ ላይ የደቡብን አብዛኛውን ክልሎች አካባቢዎች ጎብኝተን ደራሲዎቻችን ኢንስፓየር ለማድረግ ሞክረናል። እንግዲህ ከነዚህ እነዚህ አይነት ስራዎች በመነሳትና የአፍሪካ ደራሲያንም ብዙ ጊዜ ኢትዮጵያ ነው ጽህፈት ቤታችን መሆን ያለበት የኢትዮጵያን ፈለግ መከተል አለብን ብለው ብዙ ጥያቄ ስለሚያበዙ የፓን አፍሪካ ራይተርስ አሶሲሽን ቢሮስ ወደ ኢትዮጵያ የማይመጣበት ምክንያት ምን አለ? ኤዩ ያለው አዲስ አበባ፣ ብዙ የአፍሪካ ድርጅት ተቋማት ያሉት አዲስ አበባ ብለው ስላሉ ይህን ጉዳይ ተግባራዊ ለማድረግ ደረጃውን የጠበቀ ስታንዳርዱን የጠበቀ የማህበራችንን ቢሮ አዲስ አበባ ውስጥ ከመንግስት መሬት ለማግኘት እየተማጠንን ነው። መንግስትን ከተረከብን ህንፃ ለመስራት በዚህ አይነት እንቅስቃሴ ላይ ነው የምንገኘው።
1: አቶ ጌታቸው በለጠ ኢትዮጵያ ደራሲ

በትዝታ አለሳልሰው በትውስታ ለምንና የበቁቱ ድረስ በርካታ የሙዚቃ በረከቶቹን ለመድረክ አብቅቷል። በአኮርዲዮንም የደም ዝውውር ሞቅታና የልብ ትርታ አፍጣኛ ሸሞን ማናይም ምናባዊ የአይን ከረሜላን ፈጥሮ በድሜ ብዛት ከመደብዘዝ ይልቅ ከቶንም በወንዶችና ሴቶች ምናባዊ ዓለም እንደ ሞናሊዛ መስል ባይነል ቦናንጂ በገሃዱ ዓለም የማትዳሰስ እቅፍ ውስጥም የማትገባ ረቂቅ ገጽታ በመላበስ ከቶንም በድሜ እንደገፋ ወይን ጣማ ብርቱ ሆና አለች። ከኃይሉ መርጋ አኮርዲዮን የምትፈልቀው ሸሙን ሞናይ

ለዛም ይመስላል በኃይሉ መርጋ የሜልበርን የሙዚቃ ዝግጅት ወቅት የመድረክ አጋፋሪው የኃይሉ መርጋን ሙዚቃ ሰምቶ አጀብ ብሎ በማድነቅ ብቻ መወሰን ኩነኔ ነው። በአካል መገኘቱ ግና የነፍስ ምግብ ነው ሲል ጥልቀትና ምጥቀት ግና ጋዳዊ ገላጭነትን በተላበሱ ቃላት እንደ ሙዚቃው ሁሉ አሽሙንሙኖ የገለጠው እኛም አስከትለን ሙዚቃ ወዳንተ መጣች ወይስ አንተ ወደ ሙዚቃ አመራህ?

0: እኔ ወደ ሙዚቃው ሄድኩት። እኔ የጀመርኩት በ14 ዓመቴ ነው እና ከዛ በፊት ዘፋኝ ነበርኩ። የዘፋን ምጀመር በሙዚቃ ዓለም ውስጥ ትኖር አንዴ አንዱን አንዴ አንዱን እያልክ ነው እዚህ የደረስነው እና እንደዛ ነው የጀመርኩት።
1: ዘፈኑ ዓለም ሳትገፋ ወደ ሙዚቃ መሳሪያ ጨዋታው እንዴት አመራ?
0: ወደ ሙዚቃ ያመራኝ በእኛ ጊዜ ብዙ ዘፋኝ አልነበረም፣ ጥቂት ነበር ነው። በኋላ ግን እየሰፋ እየጨመረ ሙዚቀኛውም እየጨመረ ሲሄድ ከዛ በኋላ ዘፋኝ በበዛ ቁጥር ለአንተ ተስፋ ታጣለ ማለት ነው። ስለዚህ ከሙዚቃ ዓለሙ ወደ ኢንስትሩመንት ተቀየርኩ።
1: ሙዚቃ ስጀምር በዘፈኑ ዓለም በነበርክበት ወቅት ምን አይነት ዘፈኖችን ነበር ስትጫወት የነበረው?
0: የራሴ ድርሰቶች ናቸው ግማሾቹ። አንዷ የጎጃም ማርነሽ ነች።

0: ይዞልኛል ልኖር ባለም ላይ።
1: የአስመራው ፍቅር የሚባል ነበር። የኔ ምናቸው ሁለቱ ናቸው። ሌላ አንድ ሶስት ዘፈኖች ነበሩ። ከዛ በተረፈ ሌላውን በሙሉ የነ ጥላሁንን የነ ተፈራ ካሳን የተገኘውን ዘፋኝ ለተስት የተባሉትን ሙዚቃዎች መጫወት ነው ስራዬ የነበረው። እንደ አዲስ መቆጥራቸው አልነበሩም ያኔ።

0: ያንን በሸክላ ከማስቀረጽ ከዛ ባሻገርስ መድረክ ላይ ተጫውቶ ነበር በዛ ወቅት?
1: በዛ ጊዜ ምንጫውተው እንተሪል ወደ ሪል ነበር ምንጫውተው። ብዙ ጊዜ ያንን ነገር አታገኘውም በየቤቱ። ግን ባላችሁ ከሰው የሰማም ይቀዳት ኖራለ። ሁልጊዜ ጊዜዎች እስከሚለዋወጡ ድረስ ያ ነገር አለ። በዛ አይነት እያደግን ነው ሄድ ነው።
0: ሙዚቃው ዓለም ውስጥ ወደ ሙዚቃ መሳሪያ ጨዋታ ኪቦርድ በተለይ የትኛውም ዓለም አውሮፓ ውስጥ ካልሆነ በስተቀር እዛም ቢሆን ቦታ እየለቀቀ ያለን አኮርዲዮን የመሳሰሉት እስካሁንም ትጫወታለና ወደዛስ እንዴት አመራህ? እነማን ነበር አስተማሪዎችህ?
1: እንግዲህ መጀመሪያ ፖርሰራይት ውስጥ ቦሽካውት ሆኜ ነው የጀመርኩት። የልጅ ወታደር ነኝ ማለት ነው። አንድ ሁለት ዓመት ካገለገልኩ በኋላ ከዛ ከደቼ ወጣሁ ማለት የሲቪል ሰራተኛ ሆንኩ ማለት ነው።
0: የምድር ጦር ነው ወይ?
1: የምድር ጦር ሙዚቀኛ ክፍል ነበርኩ። እዛ ውስጥ ሆኜ ነው እንግዲህ አኮርዲዮን መጫወትም የጀመርኩት። ከዛም አንዳንድም ሰው እንደው በተለያየ ብቻ በምክንያቱ በማይታወቅ አንዳንድ ጊዜ ሙዚቃውም እያደገ ሄደ፣ እኔም እያደግኩ ሄድኩ ማለት ነው እንጂ አዲስ ነገር የለውም። ግን በብዛት እኔ እስከማውቀው ድረስ ብዙ ነገር ራሴ በጉልበቴ እንደማጥናት ብለው ማጠነው በራሴ በጉልበቴ ነበር ማጠነው። እና ሞክራለሁ ሁሉንም ነገር በዛ አይነት እንዳደገ ነው።
0: ሙዚቃ ማቀናበሩንም ጭምር?
1: አዎ፣ ከዛ እንደዛ እያደገ ከዛ በኋላ ማቀናበሩም ተጀመረ። መጀመሪያ የራስ ሙዚቃ ሶኮፒ ሰርክ ታጠናለ፣ እንደገና ማቀነባበር ትሞክራል። የተለያየ ደግሞ በብዛት የውጭ ሙዚቃ ብዙ እንሰማ ስለነበረ የኛ ግሩፖች በዛ ነው ምክንያት ነው እንደዚህ ነው።
0: ከኢትዮጵያ መቼ ወጣ? ወደ አሜሪካ ለመሄድ በምን ምክንያት ወሰንክ?
1: ወደ አሜሪካ የመጣሁት 1980 ነው የመጣሁት አሜሪካ። እና እዚህ ደግሞ ስመጣ ከባንድ ጋር ነው የመጣሁት፣ ከዋልያስ ባንድ ጋር ነው የመጣሁት። ኮንትራታችን ለሁለት ዓመት ነበረ። እሱን ስንጨርስ እንግዲህ ያው ተለያየን ማለት ነው እና ባንዱ ፈረሰ። ከዛ በኋላ ያው እዚህ ቆየሁ። ደግሞ
0: የአሜሪካ ህይወትስ ምን ይመስል ነበር? ዋልያስ ፈረሰ፣ ኮንትራታቸው በቃ፣ ያንተ የሙዚቃ ህይወት ወዴት አመራ?
1: እዛ ሆኜ ግን ከሌላ ከዘፋኞች ጋር ዝም ብሎ ጫወት ነበረ። በየክለቡ በትንሽ ትንሽ ሬስቶራንቶች ውስጥ ጫወት ነበር። እንደዛ ያለክ በኋላ ደግሞ ዙላ ባንድ የሚባል እኔም ታምሮ አየለ ሆነን ዙላ ባንድን አቋቋምን እና በዛ አይነት ነው የቆየ ነው
0: አሁን በመላ

0: ዓለም እንደዚህ የዞርክ ነው። አሜሪካን ሀገር ውስጥ ከኢትዮጵያውያኖች የሙዚቃ መድረክ ውጪ በሌሎች የሙዚቃ ዝግጅቶችስ በዋናው የአሜሪካ መድረኮች ላይ እድል አግኝተህ ተጫውተሃል?
1: አዎ፣ አሁን እንግዲህ ያለሁት በኢንተርናሽናል ደረጃ ነው እና አሁን ከበፊቱ የተለየ ነው።
0: ከሀገርኛው ሰፈር ወደ ዓለም አቀፉ መድረክ እንዴት በቃልክ?
1: ከ15 ዓመት በፊት ነው የጀመርኩት። እንግዲህ እሱም እዚህ ስመጣ ያው በኢንተርናሽናል ደረጃ ብራያን የሚባል አለ፣ ከእሱ ጋር ሆኖ መስራት ተጀመረ። በዛ አይነት ነው የመጣ ነው።
0: አውስትራሊያ አሁን የመጀመሪያ አይደለም። እርግጥ አሁን እዚህ ነው የምትገኘው። የአውስትራሊያ ምን ያህል ጊዜ መጥተህ ተጫውተሃል? የአውስትራሊያን ህዝብ እና የአውስትራሊያን የሙዚቃ አፍቃሪዎች ሀገሪቷንም እንደዚሁ እንዴት አገኘቸው?
1: በጣም ቆንጆ ሀገር ነው። ሁሉ ነገር ቆንጆ ነው። ያው እንግዲህ ከሌላው ዓለም ወደዚህ ደግሞ ስትመጣ የተለየ ቦታ ነው፣ ግን ጥሩ ህዝቦች ናቸው። ሰውም የተወደደ ነው። እኛም እንግዲህ እግዚአብሔር ለዚህ አውቅቶን እዚህ ደርሰናል።
0: ከዚህ ሁሉ ባሻገር ያንተ የግል ስኬቶች የሙዚቃ ፍቅርህን መወጣቱ፣ በሙያው ከሀገር ቀፍ ወደ ዓለም አቀፍ ከፍ ማለቱ፣ እንደዚህ ሁሉ ለአንተ የሚሆኑ የደስታ ምንጮች፣ የእርካታ ምንጮች ሊሆኑ ይችላሉ። በሌላ በኩል እኛ ለኢትዮጵያውያን ደግሞ አንተን በዓለም አቀፍ የሙዚቃ መድረክ ላይ ማየቱ ትልቅ ነገር ነው። ያ ለእኛ እንደ ውለታ ነው የሚቆጠረው እና ኢትዮጵያውያን የሙዚቃ አፍቃሪዎች በተለይ በዚህ በረቂቅ ሙዚቃ ላይ ወይም ክላሲካል በሆኑ ሙዚቃዎች ላይ ገና ብዙ አልገፋንም፣ ወደዛ አልሄድንም እና ያንን የሙዚቃ ጣዕምን ለማጣጣም እንዲችሉ አብዛኛው ኢትዮጵያውያን የሙዚቃው ማህበረሰብ ምን ማድረግ አለበት? ያን በምን መልክ ነው ከእናንተ ከነ ሙላቱ አስታጥቄ ከነ ግርማ ይፍራሸዋክ ባሻገር ወደፊት ያለው የሙዚቃ እድገት በምን መልክ ሊሄድ ይችላል? የእናንተ ከመድረክ መገለል በሚመጣበት ወቅት ይሄኛው አይነቱ የሙዚቃ ህይወት እድገት ሊወሰን ይችላል የሚል ስጋት ላላቸው ወገኖች ምን መደረግ አለበት ትላለ?
1: ወይ ምን ማድረግ የሚቻለው ያው የሚሰራውን እየሰሩ ሙዚቃውን ማሳደግ ነው የሚያስፈልገው። ሙዚቃው ማደግ አለበት። አሁንም እያደገ ነው፣ እየተቀየረ ነው፣ ጥሩ ነው። ግን አንዳንዴ ደግሞ እንደዚሁ ደግሞ ያልተስተካከሉ ነገሮች አሉ። እነሱ እየተስተካከሉ ከሄዱ በተለይ ፕሮፌሽናሉ ብዙ ስለሆነ በአሁኑ ጊዜ ብዙ ሙዚቀኛ ይወጣል፣ ብዙ ስራ መስራት ይቻላል። ግን ጥራት ላይ ደግሞ ትንሽ የታየ ቢደረግ ጥሩ ነው ባይ ነኝ እንጂ ለሌላው እድገቱ ሁሉ ጥሩ ነው።
0: ኃይሉ መርጊያ በሙዚቃው ህይወት ውስጥ ከ14 ዓመት እድሜው ጀምሮ እስካሁን ድረስ አለ። ወደፊት ረጅም እድሜ ሰጥቶ እስከ መቶዎቹ ከዛም እንደምታልፍ እንመኛለን። ምክንያቱም በህይወት ያለ የሀገር ቅርስ ማለት ስለሆነ ሁልጊዜ በእኛ በኩል ያው ትልቅ ነገር መመኘት ጥሩ ነው፣ ረጅም እድሜ እና ከዚህ ከሙዚቃ ህይወት ውስጥስ በቅርቡ ለመውጣት ሀሳብ አለ ወይስ እስከ መቼ ድረስ ነው ለመጠወር እቅድ አለ? ከሙዚቃው ዓለም ወጥቶ ወይስ እስከ መቼ ትገፋለህ?
1: አይ እኔ መግፋቱን እንግዲህ እግዚአብሔር ነው የሚያውቀው። እኔ ግን እስከማውቀው ድረስ ከሙዚቃ ዓለም መውጣት አልፈልግም። ያው ከዚህ በኋላ ሌላ ስራ ስለሰራ ፈቃደኛም አይደለሁም እንዲኖረኝም አልፈልግም ግና በዚህ ባለው ሙዚቃ ላይ የምችለውን ያበረከትኩ መቆየት ነው ደስ የሚለኝ።
0: በአገር ቤትም ሆነ ሌላ በአሜሪካ እንደዚሁም አውስትራሊያ፣ በመላው ዓለም ላሉ የሙዚቃ አድናቂዎችህ በዚህ አጋጣሚ መልእክት ምን ይሆናል?
1: የኔ መልእክት ያው ሙዚቀኛው ባለው ስራ ይደግበት፣ ሙዚቃው እንዳይወድቅ ሁሉም ሰው ትብብር ቢያደርግ በየቦታው ያ ሙዚቃ እንዲያድግልን ሁላችንም የምንፈልገው አንድ ነገር ሲያድግ ነው እና የኢትዮጵያን ሙዚቃ እድገት ከሚመኙት ሰዎች አንዱ እኔ ነኝ።
0: ዳግም ተመልሰን አውስትራሊያ ልናይ እንችላለን ብለን ተስፋ ማድረግ እንችላለን?
1: አዎ፣ ጊዜ እግዚአብሔር ካለ ምን አለ መምጣት ነው።
0: መልካም። የኪቦርዲስት ኃይሉ መርጊያ ስለ ቃለ ምልልሱ እናመሰግናለን። እጆች ይባረኩ፣ የመንፈስ ጥንካሬ የሚቀጥል እግዜር ይስጥልን።
1: አሜን። እግዚአብሔር ይስጥልን። እናንተም ስለጋበዛችሁ አመሰግናለሁ። የአውስትራሊያን ሰዎች በአጠቃላይ ሁላችሁም እንኳን ለዚህ ቀን አበቃ ነው።

0: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: በዚሁ ወደ የስነ ጥበብ ዘርፍ እናልፋለን። ከፕሮፌሰር ባዬ ኢማም እንጀራ ግጥም ነው።
0: ከጥበብ ማዕድ
2: SBS Radio
3: እንጀራ ሆነና የሰው ልጅ ገመዱ ያቆላልፈዋል ይሄው አንዱን ካንዱ አልጓተትም ሲል በጥሶ በጣጥሶ ሊሰደው ላይቀጥል ብቻውን ጠፍሮ ዳግም እንዳይመጣ ከሄደበት ሁሉ ከዋለበት አድሮ አልራመድም ቢል ፈንቅሎ ከስሩ ሊጠለው አንስቶ ከቀየው ካድባሩ ከተፈጠረበት ከውሃው ካፈሩ ከሚተነፍሰው ከነፋሻ አየሩ ሲሳሳ ሲማጠጥ ሲያከትም ድግሱ ሲያዘነብል ዳሱ የተበላበቱ የተጠጣበቱ ሲደፋ ለማቱ ባዶ ሆኖ ቋቱ አዱኛ ሆነና የሰው ሰውነቱ በልቶ የጠረቃ የተባላንቱ ሲጠራ ይኖራል ሁልጊዜ ተከብሮ ሲወሳም ይኖራል ዝንታለም ባንክሮ ግን እሱን አያርገኝ ከስቶ የጠቆረ ባሪያ ስላሴ እንዳልተፈጠረ ስም የለው ተረስቶ ቅርስ የለው ተበልቶ ሲሸሽ ሰውነቱ ከሰው ተራ ጠፍቶ ሲለቀቅ ሲፈታ ሲሄድ ተሰናብቶ ነበር ይባላል ያኔ የኔ ብጤ ሰው መሆኑ ቀርቶ እኔን ንብር ያርገኝ አዱኛ ሲጠፋ ሰው መሆን አይገኝ እንጀራን ለብሎ አይነግሩም ለደሃ አቋርጦ ይሄዳል 44ቱን ውሃ ይላል ያገሬ ሰው ስንቃልቦ ጎዳና ህይወት ሲታወሰው ቁልቁለቱን ሲወርድ መልካውን ተሻግሮ እህል ብሎ ሲቀር እህል እንዳላድሮ ማንም ሳያግደው ከጧት እስከ ማታ የትም የሚሰደው መሽ ሌላ ሆነና ጠላቱ እንጂ ሆድ ነው። ከስር መሰረቱ ከጥንት ከጧቱ ከአዳምና ሔዋን ከጸበለ ሲቱ ካቤልና ቃየል ከወንድም ቅናቱ ከኤሳው ብክሩና ከአባት ምርቃት ከያዕቆብ ፍርሃት ከርብቃ ብልሃት ከያኔ ጀምሮ ላለው ክፉ ነገር

0: SBS.
1: Ice Cube's Big Three is back. The most physical, fierce, and competitive basketball league on earth returns to CBS this Saturday. Three-time Big Three MVP ISO Joe Johnson and the reloaded Detroit Amps battle two-time Big Three championship coach Steven Jackson's DMV trilogy, followed by Big Three's most intense rivalry. Defending champions Miami 305 and Michael Beasley chasing his third straight MVP take on Dwight Howard, coach Nick Young, and the LA Riot. Watch Big Three Saturday, 4 p.m. Eastern, 1 p.m. Pacific on CBS. Catch replays Monday, 8 p.m. on BET.
2: ክፉ የደጉ ያግባቡ የነውሩ የት ላይ ነው ድንበሩ አቦ የምታውቁ እስቲ ተናገሩ እኔንስ ቸገረኝ ነውር ያልኩት ነገር እየዋለ ሲያድር ደግ እየተባለ ይሄዳል መሰለኝ ሰው ከሰው ቤት ገብቶ የሰው መሰብ ከፍቶ ሲበላ ሲጠጣ ሲያቅፍ የሰው ሸጋ እየቀነጠሰ ሲጥል የሰው ሎጋ ነፍስ ረክሶ ሲውል ጥንቡን ሲጥል ስጋ ምን አለ ክርስቲያን ምን አለ ይሁዲ ሙስሊም ምን አወራ ሙስሊም ምን አወጋ ምንድነው ህሊና ምንድነው ሰውነት ምንድነው ቅዱስ ቃል ምንድነው ሃይማኖት ምንድነው ንግግር ምንድነው አንደበት ሰው በሰው ሲጠፋ ዝም ከተባለበት ከንሰሳት ካራዊት የሰው ልዩነቱ ይመስለኝ ነበር ግብረ ገብነቱ ባንተም አትወደውን ሰው ላይ ሰው ማለቱ ግን ከቶም አይደለ ይሄ ሰው ባህሪ ተመስክር አዱኛ ሁሌም አንድ ፈሪ ተናገር ምድሪቱ ስንቱ እየተገፋ ስንቱ እየተደፋ የወደቀባቱ የተጣለባቱ ትጠየቅ ተናገር ይሻላት እንደሆን ከሰው አራዊቱ ቋንቋህን ባላውቅም የሰማይ አሞራ እስቲ ልጠይቅህ ላውራ ካንተ ጋራ በሰማይ በራሪ በምድር ተሽከርካሪ መቸም ሰው አትፈራ አጽናፍ እስከ አጽናፍ ከዋልታ እስከ ዋልታ ሁሌ ስታንዣብብ ገመዱን የፈታ በሆድ የተረታ ስንት ሰው ስንት ነፍስ አይተሃል አንተ ስለሆድ ስትል ስንት አይን አውጥተሃል በልስቲ ተናገር ወርደህ ከሰው መሃል አንተ ባትከሰውም ሰው አንተን ከሶሃል አይን አወጣህ ብሎ ስጋ ነጭህ ብሎ እሱ የተወውን በየጥሻው ጥሎ እናምን ትላለህ ሐሰት አልነጨሁም አይና ላወጣሁም ብለህ ትክዳለህ ወይስ ያልተነጨ ሰው ዋስታገኛለህ በልስቲ ተናገር የሰማይ አሞራ በሰው ያልተገፋ በሰው ያልተደፋ ያልሞተ ለንጀራ ቁልቁል ተመልክተህ የምታዩ ካለህ በልስቲ አንድ ጥራ ይሄ ለጋዛ ህፃናት የታሰበ በ2001 የገጠምኩት ግጥም ነው ካሳሁን
3: ከጥበብ

0: በዛሬው ፕሮግራማችን በኦሮሚያ ክልል ችሎት ውስጥ ዳኛዋንና ባለቤቱን የገደለው ግለሰብ ራሱን ስለማጥፋቱ በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያ ሙሉ የፕሮፌሰርነት ማዕረግ ያገኙትም ሴት እንግዳችን ናቸው።
1: አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር እከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ከዩኒቨርሲቲ ውጪ ከሆነ ይሄ ማዕረግ ምንም ማለት አይደለም።
0: ጣሊያንን ያስቆጣው የፕሬዝዳንት ትራምፕ ንግግርን የተመለከተ ዘገባም ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ የሆለታ ከተማ ችሎት ውስጥ ዳኛዋንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገለጸ። የሆለታ ከተማ አቃቤ ሕግ ጽፈት ቤት ኃላፊ አቶ ጫለሳ በቀለ ተከሳሹ ዛሬ ቀትር ላይ አዲስ አበባ ከሚገኘው ቅዱስ ጳውሎስ ሆስፒታል 3ኛ ፎቅ ራሱን ወርውሮ መግደሉን ለቢቢሲ ተናግረዋል።
2: ባለፈው አቅነው በቀለ የሚባል ግለሰብ ከባለቤቱ ጋር ከተፋቱ ጋራ የነበረ ክርክር ነበራቸው። ክርክራቸውን ከፍርድ ቤት ጋር ያላቸውን በቀጠሮ እየተመላለሱ ባሉበት ወቅት ለንብረት ክፍፍል ከፍርድ ቤት ጋር ቀጠሮ ያላቸው በዚህ ላይ በችሎት ላይ ባለቤቱንና በጊዜው የነበሩትን ዳኛውን ሴት ዳኛን በሽጉጥ ገሎ ካመለጠ በኋላ ራሱን ካወጋው በኋላ በፖሊስ ቁጥጥር ውሎ ከሆለታ ሆስፒታል ወደ ጳውሎስ ሪፈር ከተባለ በኋላ እዛ የሆለታ ከተማ ፖሊሶች በተራ እየጠበቁና እያስታመሙ ባለበት ጳውሎስ ሆስፒታል 3ኛ ፎቅ ላይ ነበረው። በሕክምና ክትትል ላይ ያለ ዛሬ ሁለት በ12/10/2018 ማለት ነው ከቀኑ ወደ በግምት ወደ 7 ሰዓት አካባቢ ነው መስለኝ ለምሳ ሰዎች ወዲና ወዲህ በሚወጡበት ጊዜ ይህችን አጋጣሚ ተጠቅሞ ይመስለኛል እንደ ኢንፎርሜሽን እንደተሰጠኝ እና ከፎቅ ከ3ኛ ፎቅ ራሱን ወርውሮ ማለት ነው ህይወቱ እንዲያልፍ ሆነዋል ማለት ነው።
3: ወዲያውኑ ነው ህይወቱ ያለፈው?
2: ወዲያውኑ ነው ያለፈው። አዲስ አበባ ፖሊስን ደርሶት እና እዚህ ያው መርማሪዎችን ፖሊስና አቃቤ ህግም ተልኮ ነገሩን ወዲያውኑ እንደደረሱት እና ህይወቱ እንዳለፈ ነው ፖሊስ እንደተሰጠኝ ማለት ነው።
3: እሱ ይታከምበት የነበረው ክፍል ረዳቶች፣ ነርሶች ወይ ጥበቃ አልነበረም በወቅቱ?
2: ያን ሰዓት ያው ክትትል ሲያደርግ ነበረ። ክትትል እያደረገ ባለበት ያው ወጥቶ ቤተሰቦቹ ወስዶ ሌላ ቦታ ማሳከም ይችላሉ የሚል ኢንፎርሜሽን እንደተሰጠው ነው። ምክንያቱም ያው ተኝቶ ማከም ከዛ በታች ስለሆነ ህመሙ ትንሽ እንደተሻለ ለቤተሰቡ ተነግሮት ነበረ እና በዛን ሰዓት ሐኪም መኖርና ለማኖሩ በግድ ኢንፎርሜሽን ናም ግን ተነግሮት ነበረ። ቤተሰቡ የሚያስታምሙት ቤተሰቦች እዛ ያሉትን ከዚህም በኋላ ወስዳችሁ ማሳከም ትችላላችሁ ነው። ከመተኛት ወደ ትንሽ እንደተሻለ ነው የተነገረኝ።
3: ተመላላሽ ሆኖ መታከም ይችላል ነው ሌላ ቦታ?
2: አዎ ተመላላሽ ሆኖ መታከም ይችላል እንደማለት ነው። እንደዛ ነው የተነገራችሁ።
3: ምን ነበር ጉዳቱ?
2: ጉዳቱ ሆዱ ላይ ነው። ከዚህም በፊት በጥይት ራሱን እንደመታ ነው። ራሱን ያው ዳኛውንና ባለቤቱን በጥይት ከገደለ በኋላ ልክ ከፍርድ ቤት ውጪ ወጥቶ ራሱን በጥይት ስለመቶት ያኔ ደም ሲፈስ ነበረ። ወዲያውኑ ሆስፒታል ተወሰደ። ያው እየታከመ ባለበት ይኸው ጉዳት ደርሶበታል። የሆዱ ላይ በጥይት ተመቷል ማለት ነው።
3: በሆስፒታል እያለ ምናልባት መረጃው ካለት ያለው ነገር አለ? ተጸጽቶ ነበረ? በፈጸመው ተግባር ይናገር የነበረው ነገር ነበረ?
2: ኢንፎርሜሽን አልተሰጠኝም በዚህ ላይ።
3: እሺ፣
2: መጸጸቱንና ለመጸጸቱ የተሰጠኝ ነገር የለም።
3: እሺ፣ በጣም አመሰግናለሁ ስለሰጡን ማብራሪያ።
0: በወንጀሉ ላይ እንዲሁም ግለሰቡ እንዴት ሽጉጥ ወደ ፍርድ ቤት ይዞ ሊገባ እንደቻለ ፖሊስ ምርመራ ሲያካሄድ ቆይቷል። ህክምናውን ሲያጠናቀቅም ፍርድ ቤት ይቀርባል ተብሎ ሲጠበቅ ነበር። ተከሳሹ 2 ሚስቶች የነበሩ ሲሆን ከሁለቱም ጋር ፍቺ ፈጽሞ በንብረት ክፍፍል ጉዳይ ክርክር ሲያደርግ ቆይቶ የፍርድ ቤቱን ውሳኔ በመቃወም ነበር ባለቤቱንና ዳኛዋን እዚያው የገደላቸው። በፍርድ ቤት ችሎት ውስጥ ከገደላት ሚስቱም ልጆች እንዳሉት ተገልጿል። የዛሬው እንግዳችን በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያዋ የሙሉ ፕሮፌሰርነት ማዕረግ ያገኙ ሴት ናቸው። ሙሉ ስማቸው ፕሮፌሰር አቻሜለሽ ገብረ ጻድቅ ተክሌ ይባላሉ። ተወልዳቸው ቀድሞ ሲዳሙ ይባል በነበረ ክፍለ ሀገር ክብረ መንግስት በመትባል ከተማ ነው ዘመናቸውን በሙሉ በትምህርትና ምርምር ነው ያሳለፉት። ፕሮፌሰር አቻመለሽ በአለም አቀፍ ደረጃ ስመጥር የስነ ምግብና የእናቶችና ህፃናት ጤና ጉዳዮች ተመራማሪ ናቸው። ከ50 በላይ የጥናት ወረቀቶችን በእውቅ የዓለም አቀፍ ጆርናሎችም አሳትመዋል። ለዛሬው የአካዳሚክ ማዕረጎችን የተመለከቱ ወጎችን አጋርተውናል። ምሩ ፕሮፌሰር ለመሆን ምን ያህል ድካም አለው የሚለውን ከመመለስ ይጀምራሉ።
1: ተመራማሪና መምህር ሆነ ስትኖር የሚሰጥ አካዳሚክ ራንክ ነው። መጀመሪያ ረዳት ፕሮፌሰር ይሆናል፣ ከዛ ተባባሪ ፕሮፌሰር ይሆናል፣ ከዛ ሙሉ ፕሮፌሰር ይሆናል። ያ ማለት ምንድን ነው? ያው ራሱን ችሎ ሙሉ ለሙሉ ምርምርን ለመስራት የሚያስችለውን ደረጃ በብቃት ተወጥቶታል ወይም ችሏል ብለን ስንል ከዛ ሳይንቲስት የምንለው አይነት ማዕረግ አለ አይደል? አሁን ሳይንቲስት የሚባለው ምርምርን ኢንዲፔንደንትሊ የሚሰራ ኢንዲፔንደንት ሪሰርቸር የሆነ የሚለው ላይ ነው። ስለዚህ ልክ ይሄኛውም ለመምህራን ልክ ነው፣ ለመምህራን የሚሰጥ ነው። መምህራንም ሆኖ ደግሞ በምርምር ዘርፍ ላይ ለሚሰማሩ ከዛ በኋላ በደረጃ የሚገኝ ነው። እና የመመዘኛዎቹ ነጥቦች ናቸው። አንደኛ ባንዴ አይደለም ሙሉ ፕሮፌሰር የምትሆነው፣ ከረዳት ተነስተ ከረዳት በኋላ ለተባባሪ ፕሮፌሰርነት 4 ዓመት ታገለግላለህ። ከዛ እንደዛው ልክ ሙሉ ፕሮፌሰር ስትሆን እንደሚፈለገው ማርክ ደግሞ የተለያዩ ነጥቦች ለተባባሪ ፕሮፌሰር ስትሆን ይሄን ማሟላት አለበት፣ ኮሚኒቲውን በዚህ ያገለገለ፣ ይሄን ያህል የሰራ፣ ይሄን ያህል የምርምር ህትመቶችን ያገኘ ተብሎ የራሱ የሆነ ብዙ ነጥቦች አሉ የሚቀመጡለት ማለት ነው። እና ከዛ ተባባሪ ኮንክ በኋላ ደግሞ ከተባባሪ ወደ አሁን ወደ ሙሉ ፕሮፌሰርነት ለመምጣት ሚኒመም 6 ዓመት መስራት ይጠበቅብሃል። 6 ዓመት መስራቱ ብቻ ሳይሆን የሚቀመጡት ነጥቦች ብዙዎቹ በቀላሉ የሚደረስባቸው አይደሉም፣ እንደ ክራይቴሪያ ወይም እንደ ፓራሜትር። እነዛን ለማሟላት የምታደርጋቸው ውጣ ውረዶች፣ የምትወርዳቸው የምትወጣቸው ነገሮች ያው ማክሲመም ስለሆነ በዚህ አሁን አስተማሪ ሆነ በዩኒቨርሲቲ ቆይታ ከቆየ የምታገኘው የመጨረሻው የእድገት ደረጃ ስለሆነ የሚሰጠው ደስታ አለ፣ ግን ውጣ ውረዱ ብዙ ነው። ወደ ነጥቡ ከመሄዱ በፊት ይሄን ያደረገ ይባላል። ለምሳሌ በቀላሉ 6 የፒኤችዲ ተማሪዎችን ያስመረቀ ይላል፣ ወይም ደግሞ 20 የማስተርስ ተማሪዎችን አማክሮ ያስመረቀ ይላል፣ እንደገና ደግሞ 8 ነጥብ ያገኘ ይላል። 8 ነጥብ የሚለው የምርምር ህትመቶቹን 8 ነጥብ ለማግኘት የረጅም ዓመት ህትመቶች ያስፈልጓል። ህትመቱ ደግሞ የሚመጣው ምርምሩ ላይ ተሳትፎ በምርምር እየሰራ ሰርተህ አይቆምም። ከሰራህ በኋላ የሰራሃቸው ውጤቶች ደግሞ ለሌላው የሳይንቲፊክ ኮሚኒቲ እያጋራህ እያሳተምክ 8 ነጥብ ማግኘት ማለት በፊት 6 ነበር። 6ቱም ከባድ ነበር፣ ብዙ ሰው አይገባበትም። አሁን ደግሞ እንዳይደረስበት ይመስላል 8 አድርገውታል።
3: ለዛ ይሆን ፕሮፌሰር አንዳንዴ አሁን ዩኒቨርሲቲ ማውቃቸው 20 ዓመትም ከዛ በላይ የሚያስተማሩ ወይ በተባባሪነት ወይ በረዳት ፕሮፌሰርነት ሆነው ለምንድን ነው ሙሉ ፕሮፌሰር ያልሆኑት የሚል ጥያቄ ይፈጠርብኝ ነበር።
1: ሂደቶቹን አሉ እኮ ጡረታም ይደርሳል ይሄንን ሳይሞላ። እነዚህ ነገሮች የሆኑት ማለት አንዳንድ ጊዜ ሰው ዝም ብሎ እንዳያገኘው አይ ቲንክ ለማድረጉም እንደው ቀላል ተብሎ ሁሉም ሰው የተመሳ ፕሮፌሰርም እንዳይሆን ይሆን አላቅም። ለምን እንደዚህ የዚህን ያህል ከባድ እንዲሆን እንዳደረጉት እኔ የሆነ ለመናገር አላቅም። ሲምፕሊ አካዳሚክ ፕሮሞሽን ነው። በቃ በጣም ብዙ ኤግዞስት እንድታደርግ ያደርግሃል። ለዛ ነው ሴሌብሬት የሚደረገው።
3: በጣም ደስ ይላል።
1: ጥያቄው
3: ለምሳሌ ሰላም አቻመለሽ ብዬ ብጠራውት ሙሉ ፕሮፌሰር ከሆኑ በኋላ ትንሽ ቅር ይሎታል?
1: እውነት ለመናገር እኔ አይለኝም። እንትን ከሆነ ነው የሚለኝ። ለምሳሌ ቦታው ይወስነዋል፣ ምጠራኝ ቦታ።
3: እሺ፣
1: ለምሳሌ አካዳሚክ አካባቢ ላይ አሁን ዩኒቨርሲቲ ኮሚኒቲ ውስጥ ሆነ ዩኒቨርሲቲ ውስጥ በስራ በፎርማል ስብሰባዎች ላይ ወይ በሆነ ቦታ ላይ ቢሆን ለምን እላለሁ። ለምን ማለት ተሟልቶ መጠራት አለበት። ጀስ ደግሞ ከቢሮ ውጭ ግን ኤኒዌር አግኝተኝ ደግሞ ብጠራኝ አቸም አሁን ብዙ ሰው አሁንም በስሜ ነው የሚጠራኝ። ምንም ቅር አይልም። እንደውም እንደዛ ሲሉ ልክ የሆነ ወደ ዳር ያደረጉኝ ያህል ይሰማኛል። ብዙ ፍሬንድሊ አይሰማኝ ማለት ነው። ግን እንትን አይደለም፣ አንዳንድ ሰው ሴንሲቲቭ ነው። እኔ በዛ ሴንሲቲቭ አይደለሁም። እንደውም አሁን እኔ ብዙም አልደግፈው አሁን አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር ከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ከዩኒቨርሲቲ ውጪ ከሆነ ይሄ ማረግ ምንም ማለት አይደለም። የሚሰራው ቦታ ዩኒቨርሲቲ ውስጥ ነው። የምክር ቤት ተወዳዳሪዎችን ያለው አንዳንድ የረዳት ፕሮፌሰር ወይም ፕሮፌሰር ወይ ተባባሪ ፕሮፌሰር ከሌ ምናምን ተብሎ ነው። ያ አፕሮፕሬት ነው ብያለሁ። ወለደበናገር
3: ለምን ያነሳሁት አሁን በሚዲያም ላይ ብዙ ሰዎችን ቃለ መጠይቅ እናረጋለና አንዳንድ ጊዜ ዶክተር ሳንል በቀጣ ስማቸው ስንጠራቸው አንዳንዶቹ ቁጣቸውን ይገልጻሉ። አንዳንዴ ደግሞ ገና PhD የተማሩም እጩ ዶክተር ማለት ንባል ሚዲያ አካባቢ አለ የክብርም የተሰጣቸው ዶክተር በሉን ይላሉ። አንዳንዴና ይሄ ብጅታ ስላለ ምንድነው ከዛ ስም ጋር መቆራኘት አሁን ይገለጽ ሊን ድካም ስላለ ይሁን ሰዎች ቅርም ይላቸው በስማቸው ሲጠሩ ሚል ነገር ተፈጥሮብኝ ነው።
1: የነሱን አላቀም እኔ የሚመስለኝ ዝም ብዬ ግላስቴን ስለግረ
3: እሺ
1: እነሱ ለማናገር አሁን አካዳሚክ ላይ ያሉ ማአረጎች ድሮ የሚሰጣቸውን ሪስፔክት አጥተዋል። ግን ሰዎች በዛ ልክ ለምን ሴንሲቲቭ ይሆናሉ? ምነው ስሙን እንደ እንትን ባሉም ያረጉበት ወይ ነው ብቻዴ ይመስለኝ። ፖለቲካ ውስጥ ያለ ሰው ረዳት ፕሮፌሰር ተባለ ፕሮፌሰር ተባለ ምን ይሰራላታል? ያ እኮ አካዳሚክ ብዙ ጊዜ ወንዶች ናቸው። ወንዶች ያው
3: የኢጎ ጉዳይ ሆነ
1: ስለአው አለ ይፈልጋሉ። ይሄ ናቹራል ነው ማንፈርድባቸው። ግን እኔ ከዩኒቨርሲቲው ማህበረሰብ ከወጣ በኋላ አያማቸውም የለሽ።
3: ስለዚህ አቻም የለሽ ነይ ቡና ጠጪ ቢሉሽ ቅር አይለሽም? የግድ ፕሮፌሰር አቻ
1: ምንም ምን ሲጀመር አልገልጽም። ይገርምህ እኔ ሰርም ተባባሪ ፕሮፌሰርም ሆኜ ብዙ አመት ኖሬያለሁ አይደል? እኔ አንድ ኖቢያር ካረገልኝ ነገር ብዬ ማስበው ብሞት ከሌለኝ በቃት እኔ እኮ ዶክተር ነኝ እኮ ምናምን ብዬ አላውቅ። ሰፈር ውስጥ አሁን ሰዎች አብዛኛው ሰው እንግዲህ የተወሰነ ሰው ይወቀኛ ይወቀኛ አላውቅም እንጂ አብዛኛውን ሰው እንደማንኛውም የማህበረሰቡ አካል ሆኜ ነው ማገኛቸው። ቀማቸው ምንድነው ብዬ ነው ሲጠሩ የማቸው ምንድነው ብለው ነው አንዳንድ የሚያቀኝ ሰው መጥቶ እንደውም እንደዚህ ምናምን ሲል ሁሉ ደነግጣለሁ። ምክንያቱም እንዲፈሩ ወይም እንዲያርቁኝ ወይም ደግሞ የተለየ ነገር ከኔም እንዲጠብቁ ሰዎችን ስለማልፈልግ እንደነሱ ሆኜ መኖርን ስለሆነ መመርጠው ሌላ ቦታ ላይ ይሄን ስም አልጠቀመውም ልልህ ነው።
0: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። በኒጀር አየር ማረፊያ ላይ ታጣቂዎች ባደረሱት ጥቃት 35 ሰዎች ተገድለዋል። ጥቃቱ በአምስት ወራት ውስጥ ሁለተኛ መሆኑ ተነግሯል። በዩክሬን ጥቃት ሳቢያ ጥቁር ጋዝ የቀላቀለ ዝናብ እየጣለ መሆኑን የሞስኮ ናሪዎች ተናግረዋል። ጥቃቱ ጦርነቱ ከተጀመረ አንስቶ ዩክሬን በሞስኮ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን በጥቃቱ 17 ሰዎች ተጎድተዋል። እንግሊዛዊቷ ተዋናይት 208 ሚሊዮን ዶላር የሚያወጣ አደንዛዥ እጽ በማዘዋወር ተከሳለች። የ34 ዓመቷ ተዋናይት ሜት የተባለውን አደንዛዥ እጽ ለማዘዋወር በመሞከር ክስ ሲድኒ የሚገኝ ፍርድ ቤት ቀርባለች። በዚህ ክስ ከፍተኛው ፍርድ የእድሜ ልክ እስራት ነው። ዜናዎቹ እነዚህ ናቸው። ኦባማዎች በፕሬዝዳንታዊ ማዕከል ምርቃት ላይ ከትራምፕ ውጪ 3 የቀድሞ መሪዎችን ጋብዘዋል። አጭር ዘገባ አለ።
3: ባራክና ሚሼል ኦባማ በፕሬዝዳንታዊ ማዕከል ምርቃት ላይ ከዶናልድ ትራምፕ ውጪ 3 የቀድሞ የአገሪቱን መሪዎችና ባለቤቶቻቸውን ጋብዘዋል። ፕሬዝዳንት ትራምፕ አለመጋበዛቸው አነጋጋሪ ሆኗል። ኦባማ ፕሬዝዳንሻል ሴንተር የተባለው ማዕከል ሲመረቅ ጆርጅ ቡሽ፣ ቢል ክሊንተንና ጆ ባይደን ከነባለቤቶቻቸው ተገኝተው ነበር። ዶናልድ ትራምፕ ግን አልተጋበዙም። ቢቢሲ ስለ ጉዳዩ ከዋይት ሃውስ ምላሽ ጠይቋል። ባራክና ሚሼል ኦባማ የከፈቱት ማዕከል ሙዚየም ቤተመጻሕፍትና የትምህርት ተቋምን አጣምሮ የያዘ ነው። ጥንዶቹ በዋይት ሃውስ ላሳለፉት 8 ዓመታት መታሰቢያ እንደሚሆንም ተገልጿል። እጅግ ተወዳጅ እንደሆኑ የሚነገርላቸው ባራክ ኦባማና ሚሼል ኦባማ ለረጅም ጊዜ ከፕሬዝዳንት ዶናልድ ትራምፕ ጋር ሰጣ ገባ ውስጥ ቆይተዋል። ማዕከሉን ያስገነቡት ዋይት ሃውስ ከመግባታቸው በፊት ሊኖሩበት በነበረው አካባቢ ነው። የምርቃት ስነ ስርዓቱ ሲከናወን የቀድሞ ፕሬዝዳንት ባራክ ኦባማ ማዕከሉ ደማቅና ማህበረሰባችንን የሚዘክር እንዲሆን እንፈልጋለን፣ ጥበብ፣ ሙዚቃና ስፖርት የምንጋራበት እንዲሁም እርስ በርስ የምንማማርበት ይሆናል ብለዋል። ሚሼል ኦባማ በጥልቅ ስሜት ውስጥ ሆነው ስለ ባለቤታቸው አለምን ጉዳይ አሰኘ ንግግር አድርጓል።

0: ባራክ ኦባማም በዚህ ስሜታዊ ሆነው ታይተዋል። ጥንዶቹ ዶናልድ ትራምፕን በስም ባይጠቅሱ ያሁኑን አስተዳደር ከመወረፍ ወደ ኋላ አላሉ። የቀድሞዋ የጀርመን መራሄተ መንግስት አንግላ ሜርክል እና የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በዚህ ማዕከሉ መክፈቻ ስነ ስርዓት ላይ ታድመዋል። ጄኒፈር ሃድሰን፣ ክርስቲና ጉሌራ፣ ጆን ሌጀንድ ኮመን እና ሌሎችም እጅግ ዝነኛ ድምጻውያን በመክፈቻው ስነ ስርዓት ላይ ሙዚቃ አቅርበዋል። የአሜሪካ ፕሬዝደንቶች ከስልጣን ሲወርዱ ቤተመጻሕፍት የመክፈት የቆየ ልማድ አላቸው። ኦባማዎች የከፈቱት ማዕከል ቅርጫት ኳስ መጫወቻ፣ የሙዚቃ ስቱዲዮ እና ሌሎች መዝናኛዎችንም የያዘ ነው። ማዕከሉ ለህዝብ ፓርክነት በተመደበ ቦታ ላይ መሰራቱ ተቃውሞ አስነስቶ ነበር። እንዲሁም የፍርድ ቤት ክርክርም ነበረበት። ቱሪስቶችን ወደ ቺካጎ ሊስብ ይችላል በሚል በአዎንታዊ መንገድ ማዕከሉን የተመለከቱም አሉ። ማዕከሉ ወደ 850 ሚሊዮን ዶላር እንደወጣበት ተነግሯል።
1: ፕሬዚዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድንነሳ ለምናኛለች ማለታቸው ቁጣን ቀሰቀሰ። ይሄ የሆነው ትራምፕ በቡድን 7 አባል አገራት ስብሰባ ወቅት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ ነው። በዚህ ምክንያት የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ጠቅላይ ሚኒስትር ጆርጂያ ሜሎኒም ፕሬዚዳንት ትራምፕ የተናገሩት ሙሉ በሙሉ ፈጠራ ነው በማለት አጣጥለውታል። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርበት ሲነጋገሩ ታይተዋል። ሜሎኒ ከንግግራቸው በኋላ ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ለጋዜጠኞች ተናግረዋል። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ያደርጉ ፎቶ እንድንነሳ ስትለምነኝ አሳዝናኛለች ብለዋል። ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ የተነጋገሩበትን ጨምሮ በርካታ ጊዜ አብረው የሚታዩባቸው ምስሎች ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የቴሌቪዥን ጣቢያው የፕሬዝዳንቱን የእንግሊዘኛ ንግግር ሳያሰማ በጣሊያንኛ የተተረጎመውን አቅርቧል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተዋል። ሜሎኒ ይህ ክስተት ለመጀመሪያ ጊዜ ያጋጠመ አለመሆኑንም ገልጸዋል። የአሜሪካው ፕሬዝዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅምም ብለዋል ጠቅላይ ሚኒስትሯ። እኔም ሆንኩ ጣሊያን ፍጹም ለምነን አናውቅም ሲሉም አክለዋል። ቢቢሲ ከትራምፕ ጽህፈት ቤት ከዋይት ሀውስ በጉዳዩ ላይ አስተያየት እንዲሰጡ ጠይቋል። እንደ አውሮፓውያኑ በ2022 የጣሊያንን ጠቅላይ ሚኒስትርነት የያዙት ሜሎኒ በጥር 2025 በትራምፕ ሲመተ በዓል ላይ የተገኙ ብቸኛዋ የአውሮፓ ሀገር መሪ ነበሩ። በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካው ፕሬዚዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸውም ነበር። ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ ተቃውመዋል። ትራምፕ ሚያዝያ ላይ ከጣሊያኑ ዕለታዊ ጋዜጣ ኮሪየር ዴላ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋር ትመስለኝ ነበር፣ ነገር ግን ተሳስቻለሁ ማለታቸው ይታወሳል። የአሁኑ የትራምፕ ቃለ ምልልስ ከተሰማ በኋላ የጣሊያን ፕሬዚዳንት ሰርጂዮ ማታሬላ ወዲያውኑ ለጠቅላይ ሚኒስትር ሜሎኒ ደውለው ድጋፋቸውን ገልጸዋል። በርካታ የጣሊያን ፖለቲከኞችም ከጠቅላይ ሚኒስትሯ ጎን መቆማቸውን ገልጸዋል። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ማግኘት ትችላላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና ባጭር ሞገድ ላይ መከታተል እንደምትችሉ ልናስታውሳችሁ እንወዳለን። የዛሬውን አበቃን። መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።